አድማጮቻችን እንኳን ለሳምንቱ ቅዳሜ አደረሳችሁ ይያልኩኝ። ከዚህ ከሽክሽክታ ሬዲዮ ጣቢያ ዘጋጅና አቅራቢ ወርቁ አያለው ነኝ። የዛሬው ፕሮግራም አሁን ጀመረ። የዛሬው ፕሮግራም ከ7 ጀምሮ እስከ 9 ሰዓት from 7 to 9 pm ድረስ በተለያዩ ዝግጅቶችን በቅደም ተከተል እናቀርባለን። አድማጮቻችን ሁልጊዜ እንደምታውቁት በዚህ በከተማችን ያሉትን አንዳንድ ሁኔታዎችን ወደ በኋላ ከ8 o'clock በኋላ እናሰማቸዋለን ኢንፎርሜሽኖችን ማለት ነው። በተለይ በዚህ አካባቢ በከተማችን የተዘጋጁ ዝግጅቶች ካሉ አንዳንድ ነገሮች ካሉ ያን በይፋ እናግራቸዋለን። በተረፈ እንግዲህ ካሁን ከ10 ሰዓት ጀምሮ እስከ 12 ሰዓት ያለውን ዝግጅት በቅደም ተከተል አስተዋውቃቸው። መጀመሪያ አንድ ሙዚቃ ካሰማ በኋላ በአገራችን ተጨባጭ ሁኔታ ላይ የራሴ የሆነውን የራሴን አስተያየት ትንሽ ደቂቃ ሐሳብ ሰጣለሁኝ። ከዛ ባሻገር ስፔሻል ልዩ ዝግጅት አለን። እሱም ደግሞ ወንድማችን በዚህ በኒው ዌስት ሚኒስትር በኩል በሚደረገው ካውንስሊንግ ምርጫ የሚቀበለው አቶ በረከት ባለፈውን ጊዜ ቁጣ አሁንም ይወዳደራል። ኦክቶበር 17 ወይንም 7 ኦክቶበር ቢሊቭ ኢት ኦክቶበር 7 በዛን ጊዜ ምንደርስበትና በረከትን ሰፖርት ይቅርታ ኦክቶበር 17 2026 ኦክቶበር 17 2026 ምርጫ ስለሚካሄድ በኒው ዌስት ሚኒስተር ካውንስሊንግ ወገናችን ወንድማችንን በጥሩ ሁኔታ በቂ ነው ብለን ስለ መገመሰም ስለምናምንበትና ያለው ኤክስፒሪንስ ብዙ ስለሆነ በኮሚቴያችን ብዙ አስተዋጽኦ ስላለ በዛ ቀን ምርጫ የሚደረግበትን ባለፈው ቅዳሜ ማለትም ያለፈው ቅዳሜ ፕሮግራም አላካሄዱም ታውቃላችሁ። ዝግጅት ነበረ፣ ፈንድሬዚንግ ነበረ። በፈንድሬዚንግ በጣም ሰክሰስፉል የሆነ ፈንድሬዚንግ ነበር። እንዲሁ ሰዎች መጥቶ ነበርና ባለ በተለይ ኒው ዌስት ሜየር ፒተር ጁሊያን ራጅዋን እንዲሁም ሌሎችም ተገኝተው ልዩ ዝግጅት አዘጋጅተው ነበር። ንግግር ነበረ። የሁለት ሰዓት ሙሉ ንግግር ሳይሆን ቆረጥ ቆረጥ አድርጌ አቀርብላችኋለሁ የእነሱ ንግግር የእነሱን ሀሳብ። ያንን ልክ እዛ እንዳላችሁ ቁጠሩ። ለአንድ 20 ደቂቃ ለ25 ደቂቃ ታዳምጣላችሁ በዛ ላይ ያለውን ነገር። በተረፈ ኦክቶበር 17 በኒው ዌስት የምትኖሩ ኢትዮጵያኖች፣ አፍሪካንስ፣ ኤርትራንስ ሁላችሁም በረከትን ምረጡ። ምክንያቱም በረከት በጣም በጣም ለኮሚኒቲው ድጋፍ የሚሰጥ ነው። ስለዚህ የዛን ፕሮግራም ከአንድ ክንያስታይ በኋላ ከአንድ ሙዚቃ በኋላ አሰማለሁ። እንዲሁ በየሳምንቱ አፍሪካ ማማ በሚል ፕሮግራም የተዘጋጀውን ለአንድ ለ15 ደቂቃ ካሰማ በኋላ ደግሞ እንደገና በከተማችን አንዳንድ ዜናዎች ካሉ ወይንም ካሉ ያንን አሰማለሁ። ከዛ ባሻገር ምንድን ነው የመዝናኛ ፕሮግራም የተለያዩ ሙዚቃዎችን የምንሰማበት ነው። ሁልጊዜ information and entertainment ይባላል እዚህ ፕሮግራም። ሌላ ምንም የለም። ኢንፎርሜሽን ሰጣለን፣ ኢንተርቴን እናረጋለን። ከዛ ባሻገር ዜና እናነባለን። አላላ ዜናም ከሆነ ወይ እንደ ኢንፎርሜሽን ካለ እምናምንበትን ነገሮች ካለ እናወጣለን። ብዙን ጊዜ በዩቲዩብ እና በሌላ አካባቢ ትንሽ አስቸጋሪ ነው፣ ግን የራስን ግምታዊ ይሄ በማስተላለፋቸው እናገራቸው የራስህ ግምታዊ ብቻ ሳይሆን እማምን አንዳንድ ኢንፎርሜሽኖች ነው የሚሰማው ስለሆነ ያንን ሀሳብ ሰጣለሁ። እናንተም እንደምትጋሩኛል አድርጋለሁ። አድማጮቻችን ብዙዎች ጠይቆ የነበር ባለፈው የበረከት ፈንድሬዚንግ አደብ እንዴት ነው ሬዲዮን አቁመሃል ወይስ ምንድን ነው ብለው ነበረና እሁድ እሁድ መሆን ቀርቶ ቅዳሜ ከሰባት እስከ ዘጠኝ አለሁኝ። ሁልጊዜ አይቋረጥም ሬዲዮ እንደምታውቁት ዝግጁ ነው። ስለዚህ ይህንን በማሰብ ሁላችሁም እንግዲህ ለዓለም ለማያውቁት አስተዋውቁ። ይሄ ገንዘብ ማግኘበት ሳይሆን ኢንፎርሜሽን። ሌላ ብዙን ጊዜ ጋብዘናል። አንዳንድ ኢንፎርሜሽኖች ካላችሁ ደውላችሁ እንደዚህ ዝግጅት አለን ይባላል ማድረግ ነው። ኮሚኒቲውን የሚጠቅም ከሆነና ወገኖችን ማጫርስ ከሆነ ወገኖች ላይ በስም ለምሳሌ በስም ጠርተን ብዙዎችን የሚናገር ኮምፕሌን የሚደረግ ከሆነ ይሄ በእኔ በኩል በራሴ አስተያየት ነው እና ይህንን አልፈቅድም። ይሄን ነው እንግዲህ። በተረፈ ሁላችሁም ሐሳባችሁን የመግለጽና የልባችሁን የመናገር መብቱ የተጠበቀ ነው። ግን ከዛ ፊት እስቲ አንድ ሙዚቃ ጀባል በላችሁና ወደ ራሴ አስተያየታለሁ። ከዛም ደግሞ የበረከትን እንሰማለን፣ አፍሪካ ማማ እንሰማለን። የመዝናኛ ፕሮግራም ይቀጥላል። በመጀመሪያ እስቲ አንድ ሙዚቃ ጀባል በላችሁ እንሆ

አድማጮቻችን ወርቋ ያለው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። አድማጮቻችን እንደምታውቁት በሀገራችን ያለው ሁኔታ ለጠቅላላ ለአድማጮቼ ብዙም ባልዘረዘሩ ሁላችሁም በሶሻል ሚዲያም በቤተሰብም በምንም ሁላችሁም ታውቁታላችሁ ተሰሙታላችሁ። ስንቶቻችሁ አንጀታችሁ አሯል እና ስንቶቻችሁ በኢትዮጵያ እንደዚህ መሆንና መፈታተንና በጣም አሰቃቂ ግፍ የሚገድልባት ሀገር በመሆኗ የኢትዮጵያ ህዝብ በጣም አስኗል። ኢትዮጵያ ህዝብ ስል ጠቅላላ ከሰሜን እስከ ምስራቅ ከምዕራብ እስከ ደቡብ ድረስ ያለ ኢትዮጵያ ህዝብ ኢትዮጵያዊ ነን ብለው ስለ ሰው የሚያስብ ኢትዮጵያዊ በርግጥም ኢትዮጵያዊ መሆን ቅን፣ ደግ፣ አዛኝ፣ ሚረዳዳ አመት ባለን አብሮ የሚያሳልፍ ሰው ሲሞትበት በጋራ የሚቀብር ሰርግ ላይ የሚገኝ አይደለም እንዴ? ሙስሊሙ በሙስሊምነቱ ክርስቲያኑ በክርስቲያን እንደዚህ ሆነ ተባብሮ የሚኖር ህዝብ ነው ኢትዮጵያ ማለት። ኢትዮጵያዊነትን የማይፈልጉ ደግሞ የዚህን ህብረት በሙሉ የማይጋሩ ናቸው። በተለይ በአሁኑ ባለፉት ቀናት ውስጥ አነጋጋሪና እየተቀባበሉት ያሉት ብዙዎች አይታችኋል። በኦሮሚያ ክልል የተደረገውን በአማራነቷ ብቻ በአማራ ጠልነት የኦሮሚያ ህዝብ አይደለም በኦሮሚያ ህዝብ ስም የሚያደርጉት አማራ ጠልነት አንድን እናት ገለው ልጅቷን ማቁስለው እናትየዋ ወድቃ እናትየዋ ጋር ለሶስት ቀን ቁጭ ብላ የሰባት አመት የአምስት አመት ልጅ ትሆን ነው በርሃብ ሞታ ሰዎች ነው ያነሷት። በርሃብ በቃ ምንም ደንዝዛ እናቷ ሬሳ ስር ለሶስት ቀን ላራት የሚያስለቅስ። ለመሆኑ ኢትዮጵያዊነት ይሄ ነው? የፈለገውን በኢትዮጵያ ውስጥ እኔ ድሬዳዋ ተወልጄ ነው ያደኩት። ወደ አዲስ አበባ መጣለሁ፣ ወደ ጅማ ሄዳለሁ፣ ድሬዳዋ፣ ሐረር ከሁሉ ብሔረሰብ ጋር ነው። ሁሉም ሲርበ የሚያጎርስህ ስትታረዝ የሚሰጥህ አመት በዓል ሞሊድ ጥምቀት ሲሆን አብረን ሁላችን የምናሳልፍ ነው። የዘር የሃይማኖት ችግር የሌለብን ሁሉም በፍቅር የምንይዝ ድሬዳዋ የታወቀ ነው። ነገር ሌላውም አካባቢ እንደዛ ነው። ነገር ግን አሁን ከዚህ አብይ መንግስት ከመጣ ወዲህ ይህ አይነት ግፍ በየተራው እናያለን። ቤተ መቅደስ ሲቃጠል አይታችኋል። አባቶች መሳሪያ የላቸው መስቀል የሚይዙትን በጥላቻ በሃይማኖት ልዩነት አስመስለው የሚጨፈጭፏቸውን ይህ ለእናንተ አልነግራችሁም። በተለይ በወለጋ እና በአርሲ በኩል የሚደረገው ግፍ አገዳደል ይሄ ነው ልንል አንችልም። ለመሆኑ እነኝን የሚያስተባብራቸው የሚጠቃቸው ማን ነው? በጣም ነው የሚገርመው። በኦሮሚያ ነጻ አውጪ ሲጠይቅ እኔ አይደለሁም የሚል ነው። የአብይ ታጣቂዎች ልክ እንደ ኦሮሚያ ነጻ አውጪ አስመስል በማድረግ ወይንም ፋኖን በማስመሰል የሚያደርጉ ግፍ በአማራ ጠልነት ብቻ የሚያደርጉ ግፍ ይሄ ነው ልል አልችልም። ያ ደግሞ ምንድን ነው ለስልጣን ፍራቻ ይወስዱብናል አለም ነው። እዛ ላይ እንዲወጣ ያደረገው የኢትዮጵያ ህዝብ ነው። ሁላችንም አለም ተስ ሁላችንም እናስታውስናል። እንኳን ወጣለን ሙሴ እየተባለ የሚጠራ ሰው ነበር እኮ። ዛሬ ግን ይሄ አይደለም። በኢትዮጵያ ውስጥ ያለው ጭካኔ ግፍ የሰው ልጅ አንድ ሞተ ሁለት ሞተ ምንም የሚያሳዝነን ነገር የለም። አሁን ስታዩት ደንድኗል ኢትዮጵያ ህዝብ። ዛሬ ግን በየቦታው አብይ ከኦሮሚያ ክልል ከሌላም ክልል እየሰበሰበ በአማራው ክልል የሚያደርገው ጦርነት መሳሪያ መሸከም የማይችሉ ለጊዜው እንዳው በወሬ ብቻ እንዳው ወደ ውስጥ ገብተው ጥይት ሲተኮስ መግቢያ ማጫ የሚያጡ ህፃናቶችን የምናየው ነው ፎቶ እያስጨረሰ የራሱን ህይወት ለመጠበቅ ወይም ራሱን ስልጣን የሚጠብቅ መንግስት ነው። አብይ በፍጹም በፍጹም በፍጹም በፍጹም የሰው እንትን የለውም። ፍጹም ርኅራኄ የሌለው ያ ከእንግዲህ ወዲህ እንዳይሆንም ብሎ የሚያለቅስ የምታለቅሰዋን እናትን ባይጠረገ ሰውን ዛሬ በጩቤና እንቧን የሚጎረጉር አይኗን የሚጎረጉር ሰው ሆኖ ነው ያየሁት። በሀገራችን ሰላም ነው። ኢትዮጵያ ህዝብ ባለችው ተካፍሎ እንደዛም ሆኖ ምንም ሆኖ የመኖር ሰላም የሚፈልግ ህዝብ ነው። ጠዋት ተነስቶ ወደ መስጊድና ቤተ ክርስቲያን የሚሄድ ጸልዮ የሚመጣ በአመት በዓል የሚገናኝ ጎረቤት እንጥራ የሚል ህዝብ ነው። ዛሬ ግን ከዛ ውጭ አውጥተውታል።
ዛሬ ቤቱ ፈራርሶ የትም ቦታ እየወደቀ አባወራ የነበረው ትላንትና ለማኙ ያረገ በጣም በጣም አጸያፊ ድርጊቶች የሚደረጉበት ነው። በተለይ አብይ ከጥላቻው የተነሳ በትግራይ ያለውን ጦርነት ሁላችን እናቃለን አይደለም ነው? በትግራይ ያለውን ጦርነት እንዴት እንደተነሳ አሁን ያወቀን ነው ሚስጥሩ እየገባን ያለነው። ለምን ጦርነት እንደተነሳ ለምንስ ከዛ ተሸንፎ እንደወጣ ሁሉ እናቃለን አይደለም ነው? አሁን ታሪኩን ይሄ ነው ብላችሁ ሁላችሁም ተጣቁት ምን ማለት ነገር ግን purposely ጦርነት ተነስቶ በዛ በኩል ኃይል ስላለ እነኛን ደምሰሶ የራሱን sultaan ፍራቻ እዛ ብቻ ነው ኃይል ያለው። በዛን ጊዜ በትግራይ አካባቢ ነበር በኤርትራ ቦርደር ላይ ያሉት መሳሪያዎች ጦሮች ያንን ለማድረግ ነው። እና በዛም የመከላከል በሚል ብዙ ነገር ብዙ ሰዎች ንጹሃን እህት ወንድሞቻችን ወታደርን ብለው ሊሰሩ የዲት ይሞቷል እንዲሁም ሌሎችም በብዛት ሲቪሉ ሳይቀር ብዙ አርግ ወደ 1 ሚሊዮን በላይ ህዝብ አልቋል። ለዛ ግን ምን ጥይታ መጣ ተመልከቱ። በአሁን ሰዓት ያ እንዲደገም በትግራይ አካባቢ ያለውን በድሮን የገዛ ሰውን የገዛ ወገኑን በድሮን ምታት መንግስት ስለተቃወመ ነው እንደሚገልናው ለአብይ መንግስት እንደኛ እነሱ ከኢትዮጵያ ናቸው ከተቃወመ ተቃውሞ መውረድ አለበት አይደለም? ደግን የራሱን ጥይት ከታክሲ ከፍሎን ገበሬውን እዚህ ያለው ይሄ ውጭ ያለውን በራሱ ጥይት በድሮን መደብደብ በጣም አጸያፊ ነው። በአሁን ሰዓት የሚደረገው እናቃለን። እና በአሁን ሰዓት በትግራይና በፌደራሉ መንግስት ያለው ውጥረት ከባድ እንደሆነ ሁላችን እናቃለን። ጦርነቱ ይነሳ ነው መነሳት የለበትም ቢቀር ጥሩ ነው። ግን አብይ ለዚህ ዝግጁ አይደለም። አብይ ጦርነት ይፈልጋል። በዛው ክልል ያለው ያለፈውን አሁንም እንደጀመረው በአማራው ክልልማ ሱሪውን አስፈታለው ያለው ጦር እንኳን ሊያስፈታ በአሁን ሰዓት በእውነት ነው ማለትው የመከላከያል የመዋጋት መቀጠል አቁም የለው ከዚህ ብቻ ሰን አቁም ምንም በምንም አይነት በድሮን አለ በቦምብ አለ በሰው አለ በገንዘብ አለ ፋኖን ከፋፈለ ምን አለ ነገር ግን ምንም ቢሆን ምንም እየተጠናከረ የመጣና አሁን በቅርቡ በሰሞኑ ሁለት ቀን በፊት ከተማችን ያዘ ነው። ያቢ ጦር ወደ መጨረሻው ገደማ የመጨረሻው ህልውና መውጣት ብቻ ሰን ተደምሶ መጣው በፈልጎው ይጎትት ያውጣ አለዛም ደግሞ ተደምሶ የሚወጣበት ደረጃ ነው ያለው። ዛሬ አስፈታለው ለገባው ራሱ እየፈታ እየወጣ ነው። እና የግድ ሰው እየታፈሰ እስቲ በኦሮሚያ ክልል አብዛኛውን ምስኪኖች እየታፈሱ ወደ ጦር ግንባር ልጆቻቸውን አራሹን ምንም ይያር እያደረገ ነው። እና የአብይ የመጨረሻው ግፍ ይሄ ብቻ ለም ብዙ ብዙ ብዙ ብዙ ነገሮችን ሌላው እንደምታቆት ከሚዲያ ጠፍቶ ነበር አብይ ከታቃላችሁ ከዚህ ፊት ሰርጀሪ የተደረገ ጠፍቶ የነበረውን አሁን ግን ያው ታሟል እየተባለ ይወራል። ነገር ደግሞ አንደኛው ደግሞ ሚዲያ አረ አለ የሚሉ ወጥቶ የሚታይ ነው። እንግዲህ ቪዲዮ ብዙ ኤዲት ማድረግ ይቻላል እና ታሟል የሚባል ነገር አለ ይማረ ነው አን ጭራሽ አላለም። ነገር ግን አብይ የኢትዮጵያ ህዝብ በሙሉ እንደማይደግፈው ማወቃለበት በአሁን ሰዓት የመከላከያር ነጁላ ሚሏቸው ሰዎች ወታደሩን እየገመሱ ዝም ሚሎን እየተቀበ ሰኩሪቲ ያሉ እየገደሉ ወታደሩን እኮ ዛው ይረሽናሉ። ብዙ ወታደሮች ትንሽ ጠፋ ብሎ ወይንም ወደ ሽንት ቤት ሄዶ ትንሽ ቆይቶ ከመጣ መንገድ ላይ ፖሊስ ሊጠፋ ይጀት መግደል በዚህ ሌሎችን ያስፈራሩ ነው ያለው። እና በሀገራችን ያለው የሁነት የመከላከያው እንኳን ከማጋር ነው ግን የሚዋጋው መከላከያው ከማጋር ነው መከላከያ ማን ነው ያብይን ወንበር ለማስጠበቅ ካልሆነ ድረስ በአገራችን ሽፍቶች ምናምን ይያለ ምክንያት የሚፈጥረው ያብይን ለምን እንጂ ወንድ ከሆነ ለምን ወደ ሱዳኖች ወደዛ አካባቢ ያሉትን ድንበሮች ጥሰው የገቡትን ሄደው ዛዩ ለምን አይዋጉም? ኢትዮጵያ ህዝብ ከጎኑ ነበር ታስታውሳላችሁ ከጎኑ ይሆነም ወታደር ይከበራል አለ እንዴ? ዛሬ ግን ወታደርን ከምንም የሚቆጥረው ይሄን መከላከያው ራሱ ወታደሩ ማወቅ አለበት። በአሁን ሰዓት ከሞቱት በላይ በብዛት የተማረኩት ናቸው። አሁንም የሚያዋጣው የመከላከያ ይድ ከመትዋጋ ንግድ ከሆነ ከኋላ ስለሚገል እጅን እየሰጠህ ነፍስን ማደን ብቻ ነው። ስለዚህ የፋኖ ኃይል ከምንም ጊዜ በለጠ
ራሱን በመከላከል ድሮ በጎሪላ ነበር አሁን ፍለፍት እየገጠመ አፈር ያበላው ነው የራሱን መሳራ በራሱ መሳራ እየተጠቀመ ያደረገው ነው ስለዚህ አማራው ለህልውና ብሎ ነው ግን በአማራስ የሚነግዱ እዛ ውስጥ ያሉት መሪዎች በፍራቻም ሆነ በምን ብዙ ነገሮችን ላብ ያቀሰ ነው የምክክር ኮሚቴውን እንግዲህ ታላችሁ ጉባኤውን ሁኔታ ሁላችሁ መታቆት ነው የተስማሙበት ያለ ያልተስማሙበት ደግሞ በአዲስ አበባ ላይ ነው ወደደም ጠላም አዲስ አበባ የፌደራሉ ዋና መቀመጫ ራሷን ችላ የምትሄድ ከተማ ነች እንጂ የማንም አይደለችም ፍንፍኔቱን ምን ይበሉ በየባሉ ግን የራሱ የኦሮሞስ ይሄን በዚህ እንደሚያምን ነው የፌደራሉን ሌላው ክልሉን ይዞ ይኖር ክልልም ቢኖር ክልል የሚባለው ነገር ወደፊት ቢጠፋ እኔ ደስ ይለኛል ክፍለ ሀገር በቃ ሁሉም ኢትዮጵያዊ አማራ ነው ኦሮሞ ነው ትግሬ ነው ምን ሳይባል አብሮ ተፈቃቅሮ የሚኖር ነው ነገር ግን ይሄን የሚያደርጉት ጥቂት ሰዎች ባጭር ጊዜ ሀብታም ይሆኑ በአማራው በኩል ያሉ ሌቦች እንዳሉላችን እናቃለን ስለደጉ አቶ ደጉ ዶክተር ደጉ በአሁን ሰዓት ፓርኪንግ ላይ ሲሰሩ ይታያሉ አንዳንድ ሰዎች ተመልከቱ ያኔ ባለስልጣን ነበር ሚስተር ነበር አሁን እንዲሆነ ቢፈልግ ኖሮ ጥሩ ቦታ ያለው እንደፈለገው ማረግ እንደነኛ እንደሌቦቹ አብሮ መኖር ይችል ነበር ለዛም ደሞ ራሱን ለመቻል ወንድነት ጀግንነት ነው ሰርቶ ነው በካናዳ በአሜሪካ የምናቀው ነው ያንን እኮ ቋንቋም ስለሚችል ነው ያገኘው ሌሎች እኮ ለምን ነው ማያገኙት አለ ስራ አይደለም እንዴ እና በውስጥ ቢኖሮ ኖሮ ሌባ ቢሆን ኖሮ ቢዘርፍ ኖሮ ዛሬ እዛታውት ምን ሀል ለወገኑ ለኢትዮጵያ ለአማራው የከፈለ መሆኑን ልንገነዝ ይችላል ሁላችንም ዛሬ እንደዛ ሰርቀው ይወጡ እንኳን ሊሉ ከጣገናል ከሁሉም ቦታ አሉ እኮ አሜሪካን ካናዳም አሉ ዛሬ ተንደላቆ የሚኖሩ በሰው ቢዝነስ አስከፍቶ የሚኖሩ ራሳቸውን አንደላቆ ልጆቻቸውን የሚያስተምሩ ናቸው ደጉን እኔ በጣም ነው ማከብሩ እኔ ሚሴጅ ያለው ለምን እንደዛም ሆኖ የሰው እጅ ላለማየት ይላለመውደቅ ባለው አቅም ሰርቶ መስራቱና መብላቱን ያሳየ ጀግና ነው ፒሬድ ነገር ግን ሰዎች ባለስልጣን ነበር ዛሬ እንትና አለ አዎ አቢ ምን ነበር ደጉ በነበረበት ጊዜ ጥሩ ነው ራይ የት ነበር አቢ ንገሩኝ እስቲ አለም እንዴ የት ወድቆ ነበር በኦሮሚያ ክልል ምን ተወድቆ ይላል እድሜ ለማን ነው ቦታ ላይ የሰጠው የኦሮሚያ ክልል አላፊ ነበሩት ዶክተር ለማ መቅርሳ እሱ ነው እኮ እነኚ ናቸው እነኚ አሁን ወጥተው የሚናገሩ ናቸው እዚህ ያደረሱት አይደለም እንዴ ዛሬ ግን ደም እየመጠጠ ሰውን እየገደልን ሁላችንም ዘመድ ሞቶብናል ባቢ ሁላችንም በጥይት ተመቷል ተገሏል ይሄ ሀቅ ነው ሀቅ ነው ሀቅ ነው ሌላው ጆሮችሁን ድፈኑ ይሄን ማሰሙ ካለ ዶራችሁን ዘፍናችሁ ቁጭ በሉ መደግፉ ደግፉ መብታችሁ ነው ያኮ አንልቃው ምን ግን በኔ በኩል ያለውን አስተያየት ሁሉ ግዜ ተነፍሳለሁ ሌላው ቀርቶ የወታደር ሆስፒታል መታቁት ኮን ደብረ ዘይት ወታደሮች በጦርነትም ሆነ በምን ደብረ ዘይት ሆስፒታል አለ ትልቁ ሆስፒታል ተሽጧል ተሽጦ ቃቸውን አውጥቶ ከዛ ወደ አንድ ቦታ በማይረባ ቦታ በቆርቆሮ የተከለለ ቦታ እስከሚሰራ ተብሎ ይወጡ ናቸው ያ ሳይገርም አሁን ደግሞ ኢቴክ የሚባል ሆስፒታል አለ በደብረ ዘይት በጥሩ ያንን ለህንድ ሸጠው ተመልከቱ ወታደርኩ እየቆሰለ የሚመጣበት ቦታ የበለጠ ቦት ሆስፒታል አርጎታ ልብ ልክ እንደ እውነተኛ ለወታደሩም እንዳው የሚያስብ ከሆነ ወታደሮች ሲያዙ በርሃብ እንደሆኑ ቆሎም በልቶ ምን ተቸግረው እንደሚሄዱ ሁላችንም እናቀለን ፋኖ ጋር ሲደርሱ ያበላቸዋል ከራሳቸው ነጥረው አንተ ኦሮሞ ነህ አንተ ትግሬ ነህ አንተ አማራ ነህ ሁሉም በኩል ነው የሞተ ሞተ የቆሰለ እድለኛ ነው የተማረከ እድለኛ ነው እዛ በደንብ የሚችሉትን አለም ያደርጉት ይሄ 100% ቃልም ገባላችሁ ነው ይፋኖ ያማራውን ህልውና ለመከላከል እንጂ ራሱ ስልጣን ይዞ ሌላውን ዘር በዘር እየቆጠረ ለመውጋት የተቋቋመ አይደለም ፒሬድ
ስለዚህ ይሄ ምክክር ኮሚቴው አብይን ከፕራይም ሚኒስተር ፕሬዚዳንት ቀይሩኝ ብሎ የሚለማመጠው ውስጥ የሚሰራው አይሆንም። ቢሆን እንኳን ልንገራቸው ቢሆን እንዳው ቢሆን ይሄ ነገር የሚቆም አይደለም። ወደፊት ሁሉ ነገር ይስተካከላል። ሁሉም ኢትዮጵያዊ በጋራ ሆነው ችግራቸውን በጋራ ፈተው ተማራና ተርሙሳም ኢትዮጵያዊነት ብሔረሰቡ ተከብሮ ማንነቱ ተከብሮ ሁሉም በኩልነት የሚኖራት ኢትዮጵያ እንድትሆን ሁላችንም ምኞት ነው። ሁሉም አይደለም ደግሞ ሁሉም እዚህ ሀገር እንኳን መተን የራሳችን የኮሚኒቲ ሰላማዊ ሰልፍ ፓርቲ ሁሉ እናረጋለን። እዛ ግን ከስንት የመጀመሪያው ኢትዮጵያ እንግዲህ በአፍሪካ ውስጥ እንግዲህ ልንገራችሁ እንደ አክሱም እንደ ላሊበላ እነዚህ እንደ ፋሲል ግንብ የሰሩ በዛን ሰዎች ትልቅ ዛሬ እንደዛ መከፋፈል የለባቸው። ጣሊያንን በጋራ ነው ማን ነው እስቲ በጋራ ያለው ነው። በዚህ በኦሮሞ በአማራውም በወላይታውም በሌላ በኩል አንድ ላይ ሆኖ ነው ጣሊያንን አፈራ በጋራ ሁለት ጊዜም ሶስት ጊዜም ሁሌም የሚኖሩት እንደዛ ነው። ፍጹም አልሰማንም። ያቺን ኢትዮጵያ ነው እኛ የምንፈልገው ዛሬ። ስለዚህ በፋኖ ላይ የምታደርጉትን የጦርነት ዘመቻ አይሰራም። እየጨመረ ነው የሚሄደው። ፋኖ በመሳሪያም በፖለቲካም በብዙ ነገር እየጨመረ ስለሚሄዳ እባካችሁ አብይ እንዳው ብትለቁ ምን አለበት? ቢለቀቅ ምን አለበት? ስልጣን ስጡ ካልቻለች ወይንም ሰላም ሁሉን እስቲ አረጋጉት። ሰላም ይስጥ። ሰላም ኢትዮጵያ ህዝብ አንተ ብትኖሩ ሰላም ከሰጠ ዞር ብሎ ማያይ የለም። ግን ሁሉም ኢትዮጵያዊ ሁሉም ገብቶታል። በአሁን ሰዓት እንደ አብይ አነሳስ ቢሆን በዘር ተጨፋፍጫን ነበር። ግን ስለዚህ አድማጮቻችን እኔ በዚህ ልዋጥር። ምክንያቱም ሌላውን ሁሉ ተሰማላችሁ ብዙ የሚነገር ነገር አለ። ነገር ግን ያንን ጥለን ራሳችንን በጋራ ሆነን እኛ ኢትዮጵያኖች በዘር በሃይማኖት ሳንከፋፈል በጋራ ሆነን የምንኖርበትን መንገድ መቀየስ ጥሩ ነው። ሌላው ሁሉም ለምሳሌ የትግራይ ማህበር አለ፣ የጉራጌው አለ፣ የኦሮሞ ማህበር አለ ተቋቁሟል በዚህ በካናዳ። አሁን ደግሞ በዚህ የአማራው ማህበር በቫንኩቨር ተቋቁሟል። በቫንኩቨር ተቋቁሞ እየተንቀሳቀሰ ነው ያለው። እና የሚንቀሳቀሰው በእንደኛ አይነት ሰዎች ብቻ እንትልክ ሳይሆን እዚህ በግዝርል የመጡና እዚህ የተወለዱ ልጆች ቦታውን ያዙት ነው። በጣም በሚገርም ሁኔታ በጣም በዲሲፕሊን በሚገርም ሁኔታ ስካይቶ ያነው በቅርቡ እንቅስቀሳው በይፋ ሁላችሁም መታየት ይሆናል። በዚያ አጋጣሚ እንግዲህ እነሱም በዚህ ላይ በማህበሩ ላይ ተሳትፎ ያደረጉትን ልናመሰግናቸው ይገባል። አሁን ካንድ ሙዚቃ በኋላ እና ከማስተዋቂያና ካንድ ሙዚቃ በኋላ ወደ በረከት ወንድማችን በረከት የነበረውን የቅዳሜ ሁለት ፈንድሬዚንግ አጠር ያለ ፕሮግራሙን ቀርጬ አስቀምጫለሁ። በዩቲዩብ መግባት ይችላልላችሁ። ወርቁ አያሌው ቀላል ነው። በስሜ ገብታችሁ ዩቲዩብ ላይ የበረከትን ቮት ፎር በረከት የሚለውን ገብታችሁ ታያላችሁ። ያንን አስተላልፋለሁ። በመጀመሪያ ማስተዋቂያ መጀመሪያ ሙዚቃ ከዛም በኋላ ማስተዋቂያችን አርገን ወደ በረከት እንሄዳለን። ከኔ ጋር ሁኑ። ወርቁ አያሌው ነኝ። ከዚህ ከዩቢሲ ነው ማስተላልፍላችሁ እናው

ሊንዳ ዶዜ በረከትን ሰፖርት ለማድረግ ከመፕሪጅ ድረስ ነው ከሁለት ልጆቿ ጋር መጣቸው። ሊንዳ ዶዜን በጣም ነው የእነሱን ሙዚቃ ሙሉን ክሊፕ አቀርብላቸው ሰርቼ አቀርባለሁኝ። እንደገና ደግሞ ሌሎችንም እንደዚሁ በሙሉ ለሴክሽን

0: ሌላ በዛ ባሻገር በእለቱ እንዲ ኦክሽን ነበረ። ያው መታቆት እንግዲህ ኦክሽን በጥሩ ሁኔታ ተካሂዷል። መጣጥ ተሽጧል። ብዙም እንኳን ባይሆን በጣም ደስ የሚል ነው በእውነቱ። እና ትልቅ ነገር ነው የዛ የተሰበሰባችሁት በሙሉ ትልቅ አክብሮት እንደሰጠነው በረከት ሁላችንም እዛ ተገኝተናል። በእንደዚህ አይነት ነገር ተሳስበን መስራት አለብን። ምክንያቱም ብዙዎችም የሌሎች ዜጎች ማለትም ከህንድም ከቻይናም ከየትም መጥተው ከፉጂም ብዙ ቦታ ይደርሰዋል። እና አንድ እንደዚህ ስናገኝ ሁላችን በ100% ምናልባት ሰዎች ሰውነንና ብዙ ነገር ሊነገጥመን ይችላል። ግን ዋናው ምንድን ነው? በጋራ መሆንን ሆነን ስንሆን እናሸንፋለን። ስለዚህ በረከትን ኦክቶበር 17 ነው። እስከዛው ድረስ በየሳምንቱ አንዳንድ ነገሮችን አቀርብላቸዋል። በተቻላይ መጠን በረከትን ቃለ መጠየቅ አድርጋለሁ። ለምን እንደተነሳ ምንድን ነው የሚያከናውነው? ለኮሚኒቲስ ምን ያህል ይጠቅማል ይሄ ነገር? ሱስ ካውንስለር መሆን ወይስ ምንድን ነው? ለመጪው ትውልድ አሪያ መንገድ መጥረግ ነው አይደለም እንዴ? ብዙዎች ወጣቶች ይህን ነገር እንዲሳተፉ የምናደርግበት ነው። ይሄን ነገር ነው እና ፈንድሬዚንግ ነው እንግዲህ። በረከትን አናግሩት በተቻላችሁ መጠን። ወርቋ እያለሆነ ይዛለታ በዛ ተገኝቼ፣ ያው ሬዲዮ ፕሮግራም አልነበረም አላዘጋጀውም፣ እዛ ተገኝቼ የተቻለኝን ሁሉ ሰፖርት አድርገናል። እናንተም አድርጉ በማለት እናሳስባለን። ኦክቶበር 17 እንዳትጉ። ወርቋ እያለሁ ነኝ የጨርሻለሁኝ። በዛ ላይ ተዘጋጀውን አጭር ኦክሽኖች አሉ፣ ሌሎች ብዙዎች አሉ። ለሁለት ሰዓት እነኝን አጠር አጠር አድርጌ ነው። የሊንዳ ዶንሴ ዘፈን ሙዚቃ ሙሉን አይደለም፣ በጣም ትንሽ ክልፕ ነው፣ ወደፊት አቀርበዋለሁ። ወርቋ እያለሁ ነኝ። ወደሚቀጥለው ፕሮግራም እንግዲህ አፍሪካ ማማ ካለን ጊዜ እናሰማለን። አሁን አንድ ኤት ከምናምን ሆኗል። ወደ ማስታወቂያ ልድና ወደዛው እንሄዳለው። እንሆ የዚህ ስቱዲዮ ማስታወቂያ።
1: Kailala Lelam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kailala Lelam aims to partner indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the downtown east side by sharing our story or providing single, monthly, or annual donations. Head over to our website, kailalalelam.ca, or Instagram at kailalalelum to learn more or donate.
2: Hey, UBC students. Juggling assignments, exams, work, and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help.

አድማጮቻችን አሁን የሚጀምረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

አድማጮቻችን ቀደም ብላችሁ የሰማችሁት የኦሮምኛ ዘፈን አሁን ወደ ኪሮስ አለሜ ሙዚቃ ጀምራችኋለሁ። አድማጮቻችን በሙዚቃዎች እንደምትደስቱ አሁን የመዝናኛ ፕሮግራም ነው። እስከ 9 ድረስ የተለያዩ ሙዚቃዎችን አቀርብላችኋለሁ። ቼክስ አረጋችሁልኝ ለሚቀጥለው ሳምንት ጀባላችኋለሁ። ወደ ኪሮስ አለም ወስዳችኋለሁ። እነሆ ሙዚቃ

አድማጮቻችን አጫጭም ወርቋ ያያለው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። እንግዲህ ወደ መጨረሻችን ደርሰናል። 9 ላይ ድረስ ነው የተለያየ ሙዚቃችን በትቅደም ተከተል ያስተዋጋቸው በዚህ ሰናበታቸዋለሁ። ነገር ግን አንዳንድ ቴክሶች ደርሶኛል ባለው በከተማችን አንዳንድ ነገሮች ላይ ብዙ ሐሳቦች ሰጣቸዋል እና መሰግናለን። ነገሩ ግን በጨበጣ የሚሆን ነገር የለም። ተክላላ ሁኔታዎችን ከግራና ከቀኝ አሰምተን ወደፊት በተክላላ በሁኔታው በደም ፓርክን ያጣርተን ማቀርብ ሲሆን እስከዛው ድረስ ምርጫዬ ዝም ነው። ስለዚህ ሁላችሁም እንግዲህ በዚህ አንደርስታንድ እንደምታረጉ አቃለሁ። ፍቅር፣ ሰላም፣ አንድነት ይሁን። ሁላችንም ወንድም እህት ሆነን ሌላው ደግሞ እንግዲህ ብዙን ጊዜ አንዳንድ ቦታዎች ላይ በማየው ጊዜ በእንትን በመስተዋት ቤት ውስጥ የኖረ ሰው ምን ይሆናል በድንጋይ ጫውትም ይባላል እና ስለዚህ ሁላችንም በተግባር የምናደርግበት ሁኔታ ይፈጠራል። ወርቁ አያሉ ነኝ። በዚሁ ሰናበታችኋለሁ። የተለያየ ሙዚቃን ጀበላችኋለሁ። የሚቀጥለው ሳምንት ሳተርዴይ ከሰብን እስከ ናይን ድረስ ስለማስተላልፍ ሁላችሁም ኑ። ሀሳብ ካላችሁም 604-600-4657 ቴክስ አርጉልኝ፣ ተሳተፉ። ያላችሁን አንዳንድ ጥሩ ነገር ለኮሚኒቲ ከሆነ ምንም ፖለቲካም ሃይማኖትም ዘርም አንመርጥም፣ መታችሁ መሳተፍ ትችላላችሁ። ወርቁ አያለው እነሆ ሙዚቃ